ኢየሩሳሌም ብለው ወዳት ወዳት ንም ይገድ ይገድ ሄሉ ሄየ ዳለጉ ዳለጉ ብለው በኋላ በኋላ ዳለጉ ዳለጉ ጀሚረም ይገድ ይገድ ብለው ቱለያ ቱለያ